ለፍንድ ኪሎሜትር ይደመስ ሰዲ ኪሎሜትር ተሰሶ ሹፕክስ ሞሙን ሽማዚያ ከራባን ጉዳራ ሽነስ ሞሪታንያ ወይ ለአምባሽ ለገዚ ራዲያ ከዋህ